እጅግ ከጭራ ቀጥመው መልካቸው እጅግ ተቆራ ጠቁረው ከላይ ከታች የጨለማ ልብስ ለብሰው ዲያብሎስን አለቃቸውን መስለው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደው ሰምተው ከልቅሶና ጥርስ ማፋጨት በቀር ተላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር እንዲ

0: እስከ ዘላለም ድረስ አስጀምረህ ላስጨረስከን አምላክ ክብር ምስጋና ይድረስ ለዘላለም አሜን።
1: Radio Dragon, c'est une radio qui crache du son.